ሽከረ ሰጥቤ ሽከረ ሰበይ ባቧንን ማቅረበን ሀላቦች ባልንትና ኩሜ ከሰቺ ወናዝሚ ለሙሰመላ ወአነቢ ሰለላሁ አለይሂ ወሰለም ቆቤት ዳልማ አከይንሳ ወናዝሚ ከሜባ ከሰኙ መናሰባቺ እሱ አልሐዚ ስንሳ ምጽዋ አርሓሱ ማቸን ስነጽዋ አርሓሱ ማቅቡ